0: አሉ እንቻለን አጉቅን
1: እኳ ንሽግል አጫን እንቻለን ሲሪሽ ሊ ሩጆግች ኩልባል ነውስ ለይራ ጮስ ሲሪሽ ሊ ቃስ ሽቅቅቅ ሰ ናባል ቃስ ሽንቀስም በን ባርት ቲንታውራ ቃህ ጆግንጅ ቀውሽላክ
2: አንድ ቱሚሽ አቶኒ አጃኸዋል ሸጨካክስ ሽማል ኡላ ኢኒ በነቁሲላል እንተ አቀተ ቋጫክን ተካክ ብሩ ባስቲ ክጭ ቲንታው ቱሚናን
1: ብሩ ንቃን ለንቃ ቲንጃገ ንቅታ ቲናተን አሽከበረ ቃህ ብሩ ጆግንጅ ቀውሽላክ ሩቂን አይን ፐስን ካናው ቀሩታ ታጌ ባያክ ሩቂን ዲምተ አንኪል ማስራን ጮል ችሪሽሊ ጆግን ኩላ ማራን ቻል ንኪን ኩሽላ ክሪኪናን ፐስ ካጀር ዲካስ ፖርኪ ማርና ኳን ንኬ ኳን ንኬ ካምሲ ሩቂን ዲካስ ኦካን ሃናን ሽንቻል ጀዋላጌ
2: ሳ ኦተቱሚና ታተሽ ካምሲ Mere kalu tes badok. Ngkara na kwa kalu jokat kumpat.